ከሻለ መኖር አልሻ ለእስራኤል ከንስራ ለቆፍር ለሸከም ገበሬም ሆነ ወታደር አገልግል ባስፈላጊው መንገድ ኑሮዬ ላይ ሻሽ መቺኔ ትርፍ ፈለኩ

ለወልድ ወመንፈስ ቅዱስ ወመንፈስ ቅዱስ ደግሞም ላመስግንህ ብዬ ሃሌሉያ አቤቱ አድነኝ ከዓለም ገበያ ከዓለም ገበያ በስምንተኛው ሺ ዓለም ሲፈራርስ ሐስበን አቤቱ ክርስቶስ አቤቱ ክርስቶስ በዳግመኛ ልደት ሙታኖች ሲነሱ በቃል ሲገፈፍ የሰማያት ልብሱ የሰማያት ልብሱ ምድርና ሰማይ ከቦታው ሲጠፋ አድነን ጌታ ሆይ መለከት ሲነፋ መለከት ያኔ ስትገለጥ በታላቁ ክብርህ አስበን ክርስቶስ ጌታ ሆይ አደራህ

ተራርስ አቤቱ አድናን ጌታ ሆይ ክርስቶስ ጌታ ሆይ ክርስቶስ ውጡ ግቡ ብለህ ሁሉን ስታደራጅ ቸር አምላክ ነህና አታስቀረን ከደጅ አታስቀረን ከደጅ ያለነው ከጥንትም ዛሬም ቸርነትህ አታሳጣን ስፍራ ከሰፊው መንግስት ከሰፊው መንግስት ዋጋ ስትከፍል እንደየስራችን በግራ አታቁመን አደራ አባታችን አደራ አባታችን ነጋሪት ሲጎሰም መለከት ሲነፋ ሁሉን ቻይ ነህና በከንቱ እንዳንጠፋ በከንቱ እንዳንጠፋ ሰማይ ምድር ስፈርሶ መድረሻ ሲጠፋን ቸር አምላክ ነህና ጨክነ አታጥፋን ጨክነ አታጥፋን ከገሃነም ቦታ እጅግ ከሚያስፈራ አድነን ጌታ ሆይ ከእንዲህ ያለው ስፍራ ከእንዲህ ያለው ስፍራ ተማጽነን ወድቀናል በቆረስከው ስጋህ ተማጽነን ወድቀናል ባፈሰስከው ደምህ ተማጽነን ወድቀናል በማይሻር ቃልህ በቀኝ አቁመን ክርስቶስ አደራ ክርስቶስ አደራ መከራው ሲወሳ የመዳን ዓለም እጅግ ያስለቅሳል እስከ ዘላለም እስከ ዘላለም ክንድ ተሸክሞ አሸርቶ ጨርቅ መከራው በዝቶበት ሲነሳ ሲወድቅ ሲነሳ ሲወድቅ ወጣ ቀራንዮ ከተራራው ላይ መከራ ሊቀበል ለሰው ልጅ ሲሳይ እርቃኑን ሳያፍር በጀርባው ተንጋሎ ዋለ ተቸንክሮ ፍጹም ምስኪን መስሎ ሰማያት ተናጉ ተናወጸ ምድር አይሁድ ያልጠበቁት ብዙ ታየ ታምር በጣም ተንቀጥቅጣ

ከዋክብት መስክቡ በተርታ የጌታን ስቅለት የጌታን ስቅለት ሰማይና ምድር እናንተም መስክሩ የጌታን ትንሣኤ ለዓለም ሁሉ አውሩ ለዓለም ሁሉ አምላክ ለእኛ ብሎ በመስቀል ላይ ሞቶ

ተራቁቶስ ላይየች ጌታ ባዳም ፋንታ ጌታ ባዳም ፋንታ ጨረቃም ደም ሆነች ከዋክብት ረገፉ ሐሞት ስለጋቱት በከበራፉ በከበራፉ የከበረ ስጋው በጭንካር ተጎርሶ ዓለምን አዳነ ደሙንም አፍስሶ ደሙንም አፍስሶ ዋለ ቀራንዮ ክርስቶስ ተሰቅሎ እኛኑ ለማዳን ለሰው ልጆች ብሎ ሰው ልጆች ብሎ ቀራንዮ ዋለ ተሰቅሎ እንደ ዋዛ ከኃጢአት አላቆ ነፍሳትን ሊገዛ ነፍሳትን ሊገዛ ግንድ ተሸክሞ ሲወድቅ ሲነሳ ዓለምን አዳነ ከኃጢአት አበሳ ከኃጢአት አበሳ ለፍርድ መመለሱን ሰማያት መስክሩ አስጠንቅቁ ለዓለም ለሕዝቡም ንገሩ ለሕዝቡም ንገሩ

ድምጽ ሲነገር ፍርድ ሲያስተጋባ በቀኛ ቁመን ከጭንቅ እንዳንገባ ወዮን በዚያ እንደለት በክብሩ ሲገለጥ የትንገባ ይሆን ወዴት ስለማምለጥ ወዴት ስለማምለጥ ይህን ጊዜን በርታ ሳለን በሕይወት ጉድ እንዳደርገን መጥቶ በድንገት በድንገት እውራን እንዳሰው ያበሩ ጣቶቹ በደም ተለወሱ ቅዱሳት እጆቹ ሁሉም ማድረግ ሲችል ለአዳም ሲል ተዋርዶ ተቀበለ ስቃይ ከሰማያት ወርዶ ከደጅሽ ቆም ያለው ኪዳነ ምሕረት ታማልጅኝ ብዬ ደጅ በመጥናት ለፍርድ ሲገለጥ ልጅሽ በዚያን ዕለት እንድታማልጅኝ አደራሽ እመቤት አደራሽ ኪዳነ ምሕረት ነሽ ያለ ሁሉ ቤዛ ኪዳነ ምሕረት ነሽ ያለም ሁሉ ቤዛ ሰማይና ምድር

ጽናና ሁልጊዜ ባርከን ሁልጊዜ ባርከን በመስቀል ብርሃን ባርከ ቀድሰን በስጋ በደም ዘወትር አድሰን ዘወትር